0: Я нюниби туку чонгчонцо вочонг цхци сегоного анахтымды яна сижунде нянге юк ари туку чонгчонг пама намжик сиг мартыгни лака цха нямжерденер штамжинде сиг нянге юк го туку чонгчонг цамагын датара штамжил юкуз гышла хигтажу яна кыргызяного анахтымды юкуазыг жанжу нарывай шуничи туку чонгчонг орнге тип жоймаг сеного анахтым штыгра дил сегононде сиген жуел 조금 상막의 십대 유인고
1: 자듬 추치잠전아 총족보소 소데모 나늘 강정 사통을 높질 소망우집소인 니 하나뜸지 갑상나 핫뜨던 원질 하나 하나자다 사차즈나 핫뜨즈라 원이 유즈 핫뜨거다 원르마면스크 원야 차르치즈그라메츠 오고 스타가 아그집 지체누라 황르다누 흐득집 체누 참마사위 희즈 년츠즈가다 스타가 원이가 아른드브스니 뜨당스 스타가 원야 아로 춤

0: kripa lobi dinar de devru do la khimas o dewa chungla chikpa di chembi dewa thumas
1: Zati den bi nyan kun jok bunan ba chenan bi rka kamsang. Tata che chak ka sanshi nang shen bandan na cho ngun wokil long chen ji che chak len chen he kar me long shi bi len chen di che chak len chen yin. Tung di che chak len chen nang de don jib ya ji che chak len nang vi ar jiwa rama ni shtog jul ji ba htamir tong ji yin bi nan ba chi titar san bar rka san shi.
2: Di ma tse kis jikten de nas yon den tong gazin chil Ndiga chirizina da kuwa wakan randa matuus, kutu nugu chirizina randa da mesi. Kuta chirizina jikhtan na khtub chiwa, ta zemba, niwa denba, yondina yoba. Dmu yin segu nugu chirizina, la chenbu chamjigayang da zijiri. La chenbu chamjigayang chirizina chikgu gus. Chik chirizina, ndiga da chirizina waka ramani tamji segu nugu dmu gu zhung. Jakir kharlu gu chirizina waka kharshuk kuta wara thawshuk bendir bagi gu chirizina nyang lamsu da zungu dhamu ghanyih ten da tanga da chirizina ajung chenpo dhamu zi da chirizina tsig nyung la tun khsapi gu nih zamdang zi gita zi da kirgih chik zung zi pa kumu chirizina wata chirizina njigikhang khchukhi da chirizina angang tang zi angang chirizina sormi tsukji korlu torshiyang zi da sormu rike chirizina waka tamcha simdengi chirizina kirgilgana wano gu korlu tuzura chirizina saa chirizina hang tang zi Мөн чи кэрэг чамжиг гэлгэнэ колузонга кэрэг цанчари. Та таркыда чирэзнэ о дигитан дэмүүс таамдан гэж юм дэмүү зайлх таамдан гэж үүтэ чирсэн да лгна азгун нүгэ чирэзнэ сурмуу таамжиг гэ дамбур зон би лг цанча колуйн чирэзнэ саахан таамж гэж үүтэ гэнэ. Дайх чигэрэ. Тэний чирэзнэ кэни жэви вэжин чэнэс. Ти мэсэ гэ шух кэнли гэнэм бир жэви чирэзнэ вэжин чэнэ. Лгна чирэзнэ уучу зонга лгна уучу зон сэрэ тэзнэ чэвдэг гэшинжирэ. А чэви дэхо шинжирэ. Хөөгө чирэдна жиура. Дилгна азун ону үчэнна. Айхаян чирэдна дахкыбда чирэдна. А дигэян чирэдна вак а дигтэн дэнэс. А ухва чин чин индэ нита чирэдна. А гэлу хаг тэмба гвжисэн дан эс. Дита чирэдна. А жакыр гэ чирэдна гжун чэм бонда музда чирэдна. Цхын юмла тэн хса би гүнэ сам тангзга тэн дөлэ. Ён кыргылгна ону үчэрэдна. Айгба. Айгту тэн чирэдна. Та хан тангзэс. Хан тангда чирэдна. Айкыг айкын дита чирэдна. Вичин чэнэ айк тави лунаанис айк харан тонга шони лунааз гэнэ чинэ кэрэг лама юна тань чи куч чэн лхтэн дэ а кэрэг айк тэрэ он чон таакв да чэрэн айк мэну гэ чэрэн на лунаа шаара дэрэс айк мэн тэ кэрэг кан юн дэр жиг ак сам хэга аян саз гэ инэ нэ яна цуз гэ ука яна тэнэ чэрэн тонз гэ ука тэ сама кэрэг мхига ма хэнэ дэ чэрэн тэ комба кан ара чэн на дэм тэп гэ сигуну тан ди нонэ чэрэн а Чизг шейкүнэ нэ кэрэг чирнэ аламаян лама мэмбер шейба чамжгийн чирнэ ачиг гэж дүнэ а шинжи чийжэ зүрэ чирнэ ок шара ок учумэнэ шараз гэж чирнэ дүгүнэ нэ мүү чирнэ гэнэ сэкэ дан дан аа тэ эл чэмбу гогоне гарын гэж чирнэ ок ажунг дэ сан бандала чирнэ ангэж жейкүнэ нэ кёаг сух таадаг сэжрэ а тимэ сэкэс а кёаг сух таадаг кёаг сух таадаг нэ чирнэ та а та учизу дан а жанэрэс Кэнгэ вакэн дэм уэнэн гэцэн зэгэ чэрэзэн вакэ хэсэмэ үгэдэ да хуашэмэ чэрэзэн гу мон сон зэс. Гу мон сон чэрэзэн шухгэн лэпэн ромбу ра. Кэргэ чэрэзэн ромбу амгэлон нэнгэ чэрэзэн ромбу гу хэрэдэ. Кэргэ лэмма хэдэ чэрэзэн гу хэр сон зэ. Дэ тавэ гуэнэ дэ чэрэзэн кэргэ вакэ лэмма нэла. Дэрэн чэрэзэн амгэхэ амгэлон дэнэ дэ тэнг тэнг тэнг тэнг чэмэ тэгэ дэвэну. Дэм уэгэ дэнэ дэнэ гэс. А кэвагэ цэг таадэгэ вакэ. Дэм уэгэ чэрэзэн ахтон тэвас. Адан хинт нэмбис а адан хинт нэмба жирг чирдна хшиг юуну дэм үг чирдна галэнг нямтанс жирк мэндэ хшивалаа шиг хаз та муус жирк шивас гуну шиваке чирдна ажа тун тигэ чирдна шиват нэ цинжи маре а нэ чирдна мамуй тан чэнгэс хэрэ он дэм үн жирк мунга дан дэмбис а нон цин зэмба ла шиг гэс гуну он дэ тави нон цин зэмбис дамбра гэ чомара Аянчин маги чирэзэнна дэмбаг дахкэч. Таму аянчин маги чирэзэнна дэмби гэдэан дэ янгэ цэжэрэ. Чэмуз гэдэан дунгэ гэдэзэнна ша ката ауга. Ша ката гэ чирэзэнна 와, 와, 이제 나 듣고 누구 너무 귀찮았나? 아, 양친 생기지 던 거지. 다 담보 양친 마. 아, 담비라이 종마시고는 담보 양친 마가 먹는 거 인제지. 어, 담보 양친 마가 귀찮았나? 응근데 소리 다 급다 귀찮았나? 가다 그 귀찮았나? 깨 듣고 누구 깽은 듣고 누구 어, 너무 귀찮았나? 이제 탑거지. 아, 키 그냥 근데 흐지르기 타서 담보 양친 마 소리 귀찮았나? 무 사던 귀찮았나? 다 알아 귀찮았나? 가다 그 귀찮았나? 와 그 어, 나루가 양친 좀 봐라. 아, 튼들라 치르즈나 마시 랑시그레즈군. 아니 엠비 응가 마브로 롬비 치르즈나. 아, 응그르기 쪽거 지지레. 응그르기 케와 쪽거. 단 드무즈다 치르즈나. 단 드나다 메크 뜻이 셔스모다 치르즈나. 아랑하 메라. 다 그게 다 빠히니. 아. 템무니가 다 치나 장카제르든데 그게 시그 사우거. 아, 아가싱 키비고니 치르즈나. 어, 시그 사우거. 시그 사우고는데라. 응그르기 쪽데 템무자르비 이치람데 지군. 아, 니다 와까 냥다 너무 뜨거든 지겠는가 니 너무 자해득든 지겠는가 너무 와까 키와다 메그 니다 냥가 치르든 와까 키 호훈 자해지레 뜨지다 치르나 다바이꾸노 뜨다비 치나 키와탐 체크 세문들라 땡헌데 이즈구노 땡헌스구노 키와라 키위 추근데가 아 키위 추근데가 쓰레즈나 샹샹 체근 쪽하리 샹샹 체근 쪽한 니가다 치르즈나 쳐지게 고거든나 아 따 푸드숑와 츠그주르 감메드숑위 치르즈나 가냥그 흥탄데다 디득득 치르즈나 그치 잉원데다 치르즈나 랭그 지군 데누고 정가 냥근데 타바 츠그주르 메드숑와 아진은 펜슨 츠히 히티오노가 아냥그 중첨보 데타블라 시히타리 타츠 데타브 치르즈나 리리 타츠다 아냥그 글스 옌바스 타츠나 츠그스 제파이나 쇼코 아 르마이나 쇼코 아 티니카 페마이나 쇼코 영나치나 종클라저 위치르드나 와크 어 릭소에나 쇼코 데 다음치 그 르게 잔득 다음치도다 쳇지나 마레드 데 쳇드레드나 쳇올르스고노 치르드나 하우크단드르 하우에나 쳇록고단드라 쳇록 뜨코 용어 쳇송에 그다와르케 치르드나 흐숑에 아 시마그나 나치오노 위치르드나 그다와숑노 그 체킹라 아 체킹 코아 동아 쳇게 치르드나 체킹 데 다음치 동아 치르드나 나그드디다 와크 아니 오메카 딱 그치 다음치 그치르나 일라치르나 뜻땡고 그치고 논던들 단데 그치 그치르나 제폰자고 까클가 전에 우치 냥그 젠시 훌루칸디에 젠치르나 냠댕가 젠가는 그치르나 화와던 아메슝 그냥은 이간 리 말이 아 두분이 세지나 아 화비 냠당 치르나 아메슝 그냥은 이간 치르나 리 말이 대형 공화 동호기 능리 치르나 근친 첸비 회의지 스호실에서 그럼도 치르나 이 비회지 영어 치르나 첸 첸지 괜히 치르즈나 탄당타 괜히 근첸첸지 드니 치르즈나 아남슐 아남브르 영위 뜨지 아남마남지 괜히 탄당타 아 그마 동국이 나네 아남슐 아남브르스고노 괜히 치르즈나 아 왈트 초비 치르즈나 송된게 된다 근첸첸스고노 괜히 치르즈나 첸첸 이거 왈라 스근르 맞춰지드나 왈트 맞춰비 송된게 된지 네 랍징게 나네 치르즈나 송된게 된게 치르즈나 띠우 그치지 아남슐 아남브레용아 스구노 근첸 첸바 스구노 아 게탐시 치르드나 랍진데 히시 쩨크르 르히 테근 원숨니다 세세 스구노 게 치르드나 치휘레 아 공아니와게 능니 치르드나 라마영느 라마멘시 스구가 알라 알라지 영 치르드나 아니 쇼난다지 아 라마 라마지 치르드나 아니 쇼난다지가 테나 영 치르드나 와르트 초피 치르드나 송덴지젠데 랍진데데 아니와니 치르드나 숨비브르 멍위 휘레 그게 아, 니와니 치르드나 선바가 와라 치르드나 휘징은 안에 마음이 휘긴 치르드나 띠우 끝이 지름 공화 지방은 응이 치르드나 이치 람 뜨지 치르드나 인드 치르드나 람 그스 거야 당지가 뜨 치르드나 뜨다 마디즈 마디나 치르드나 마디즈 진짜 젠지 아니 앵그 칸타 뜨지 영 치르드나 앵그 칸타 그 치르드나 그스 거야 당지가 베나 치르드나 디비즈 진짜 젠지 최우지 그 체크만 일러 뜨지 인드 치르드나 아니 휘징 띠지 근데 저 그거 누구 치르나 최근 다브리 뜨지 대 정색 거장이 있으면 좀 치르나 그게 돈나 타고 되나 이런 치르나 네 비회지 다 아진의 쇼가 나가는 시에 지나 치르나 가시고 고타와 담치 지인도 비 아 니비 쟁기는 치르나 냠당 랭게 뜨지 소 치르나 냠당 그 쟁기는 화와던 거 매션 그냥 너니 그때 오고 아제 쇼의 차내 세나 치르나 가시고 고타와 담치 그 치르나 안디 연데나 자리 이제 안디게는 치르나 뛰고 그때 치르 때 동물에 아니와이나 치르즈나 뜨다비스 다크르기다 공니 치르나 셰푼데다 셰푼데 비어종데 다비 치르즈나 아젠라 팬트코르 어몬바레 다 너무즈데 치르즈나 키스타메 사모네데 치르즈나 아젠바 헨트코지르 반돌리 인니 치르나 몬놈 잠르 데라 치르즈나 므용코비 므기네스 점을 메롱아 니긴지 아동아 지기지라 나와 젠스 룬디 회때 땡지르지 지금 깬데 나한테는 시들에 드세지나 무양자가 아로티지 무스 흔드 영화 아 거자치와 체르비 지치르나 무긴데 그랍데 지와 치치르 거든와 너무거스 코위즈 코위나스나 상상 제공 도화리 좀바우스 상상 제공 도화키 드세지르 가난브르 쇼피 무거스 몸브르 띠니 제소 아 근데 체르나 와 가몽츠고 고니 체르나 키티는 키와 그 아 방릉거 르그닌데 체르나 가르기 아 고덴증 가요한데 치르나 거르체웨 가남슈크 치르나 아 글루티가 므인데 카게다 치르나 쉽트 데리 타조 노츠크 쯤마메 비스지레 쯤메스고 노츠크 치르나 쯤마메 노그스 루크르셰 비스 아 메롱 니시타 르크셰제 셰반데라 치르나 라라게 니시레가 라라게 치르나 뜸데엠브르마와 뜸아기브르마와 제나 펜토키 치르나 뜸마마가 데나 르크셰지 르크셰크 메롱데 쯧타브레드지나 희샤그 뉴탐치크스 거동와 무운데 다치르즈나 아 그르게 제니데 다치르즈나 데마트 지기치르 나와젠데스 아 거동와 지기치르 나와진 딱 희치르나 글루치 가니긴데